ስነት የወደ ስነት እጃሽነት ወይት የወደ ስነት አወል ሀረካከነት ባስረኩባል ጃንታ ሸሊሄደ ሞሆና ወንድ አርጥርዳ ነርጅሻ ሽካነ ርጅሻ ሽልወን ነርጅሼ ንቃ ወረጅነውን አብደደን አልሆርያ ነካ ነስነ ነርጅሽ ረጋዘዋል